0: እንደምን አምሽታችኋል አድማጮቻችን። ለዛሬ ምሽት ያልናቸውን የቢቢሲ አማርኛ ዘገባዎች ይዘን ቀርበናል። በዛሬው ዝግጅታችን የኢትዮጵያ መንግስትን እንደሚከሱ ሲናገሩ የነበሩ የቦንድ አበዳሪዎች እንዴት ከስምምነት ደረሱ?
1: የኢትዮጵያ መንግስት ግን ያንን ቦንድ መስጠት ባይፈልግ፣ ለምሳሌ መበደር ባይፈልግ፣ የኔ ግን ምን ልንገር አይበደርም። እና ይሄንን የመግዛት መብት ተሰጥቷቸዋል እነሱ አይደል? ይሄ መብት ገበያ ላይ ዋጋ አለው።
0: የሆሳናው የውሾች ግድያ ዘመቻ ለምንና እንዴት ተከናወነ?
2: የተከተበም ያልተከተበም እንግዲህ ይገደል በሚል መንደር ተጠሪዎች ያንን ድርጊት ሲፈጽሙ ነበር። እንዲገሉ ባለቤቶችን ሲያስገድዷቸው ነበር።
0: ሌሎችንም ዘገባዎች አካተናል። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይል ሳት እና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ። የኤርትራ መንግስት ዜጎች በእጃቸው ያለ ገንዘብን በአንድ ወር ውስጥ ወደ ባንክ እንዲያስገቡ አዘዘ። ዝርዝራለን።
3: የኤርትራ ማዕከላዊ ባንክ ማክሰኞ ዕለት ባወጣው በዚህ ጥብቅ ማሳሰቢያ በአገሪቱ ውስጥ በግለሰቦችና በተቋማት እጅ የሚገኝና አቅፋ በሙሉ ዛሬ በጀመረው የአውሮፓውያኑ ሐምሌ ወር ማጠናቀቂያ ድረስ ወደ ባንክ እንዲገባ አዟል። የኤርትራ ባንክ ባወጣው መግለጫ እያንዳንዱ ዜጋ የመጠቀም መብት ያለው የአገሪቱ ብሔራዊ ገንዘብ የሆነው ናቅፋን ብቻ መሆኑን ጠቅሷል። ስለዚህ ዜጎችና ተቋማት ያላቸውን ገንዘብ በሙሉ ወደ ባንክ እንዲያስገቡ፣ ከዚያ ውጭ ግን ግለሰቦች ሆኑ ተቋማት ገንዘብን በይዞታቸው ውስጥ ማቆየት ህገወጥ መሆኑን አስጠንቅቋል። ከዚህ በተጨማሪም የባንክ ሂሳብ የሌላቸው ሰዎች ወይም ተቋማት እስከ ሐምሌ መጨረሻ ድረስ ያላቸውን ናቅፋ አዲስ አካውንት በመክፈት እንዲያስቀምጡ መመሪያ ተሰጥቷል። ይህንን መመሪያ በማያከብሩ ግለሰቦችም ሆነ ተቋማት ላይ ጥብቅ እርምጃ ይወሰዳል ብሏል ማዕከላዊ ባንኩ። እርምጃው ምን እንደሆነ ግን ያለው ነገር የለም። ከ15 በፊት ኤርትራ

0: መንግስት አዲስ የመገበያ ገንዘብ አሳትሞ ባሰራጨበት ጊዜ በለውጡ ሂደት በህዝቡ እጅ የነበረውን ጥሬ ገንዘብ በሙሉ ወደ ባንክ እንዲገባ አድርጎ ነበር። ከዚያን ጊዜ ጀምሮ ማንኛውም የኤርትራ ዜጋ በሚያንቀሳቅሰው ገንዘብ ላይ ጥብቅ ገደብ ተጥሎበታል። በዚህ መሰረት በኤርትራ ውስጥ በሚገኝ ባንክ ገንዘብ ያላቸው ሰዎች ከባንክ ሂሳባቸው በአንድ ወር ጊዜ ውስጥ ማውጣት የሚችሉት ከፍተኛው መጠን 5000 ናቅፋ ብቻ ነው። ለሰርግ ላሉ ከፍተኛ ወጪ ለሚጠይቁ አንዳንድ ጉዳዮች ከተቀመጠው ወርሃዊ 5000 ናቅፋ በላይ ከባንኮች ገንዘብ ለማውጣት ከአካባቢያቸው ባለስልጣናት ልዩ የፈቃድ ደብዳቤ ማግኘት አለባቸው።
1: ባለፈው ሳምንት በማዕከላዊ ኢትዮጵያ ክልል ሀዲያ ዞን ውሾች አሰቃቂ በሆነ መንገድ በጅምላ ሲገደሉ የሚያሳዩ መረጃዎች በማህበራዊ መገናኛ ብዙሃን ተጋርተው መነጋገሪያ ሆነዋል። ቢቢሲ ግድያውን በተመለከተ የሆሳና ከተማ ነዋሪዎችን ጉዳዩን የተከታተሉ አንድ የእንስሳት መብት ተቆርቋሪና የከተማዋን ከንቲባ አነጋግሯል። አስተያየታቸውን የሰጡን 3 የከተማዋ ነዋሪዎች ግድያው ከመጀመሩ ከሳምንት ገደማ በፊት በእብዱሻ የተነከሱ የተባሉ 2 ታዳጊ ልጆች ህይወት ማለፉ ለጅምላ ግድያው ምክንያት መሆኑን ተናግረዋል። ካነጋገርናቸው መካከለ የሆኑት አንድ ግለሰብ ስለ ሁኔታው እንዲያብራራሉ።
2: ከተባት እንደ ከተማ ስትሰጥ ነበር ለሁሉም ውሾች። ያም ሆኖ ሳለ ግን የተከተበም ያልተከተበም እንግዲህ ይገደል በሚል መንደር ተጠሪዎች ያንን ድርጊት ሲፈጽሙ ነበር። እንዲገሉ ባለቤቶችን ሲያስገድዷቸው ነበር። በመንደር ተጠሪዎች ትዕዛዝ ነው ይሰጠም የነበረው። ምናልባት ከዛ ከፍ ብሎ ያለው መረጃው ባይኖርኝም በዋናነት ግን የመንደር ተጠሪዎች ናቸው ይህን ተልእኮ ወስደው እንግዲህ ተግባራዊ እንዲሆን ሲሰሩ የነበሩት። እንትን ነው አሁን ግን የመንደር ተጠሪዎች ናቸው ይህን ተልእኮ ወስደው እንግዲህ ተግባራዊ እንዲሆን ሲሰሩ የነበሩት። እንትን ነው አሁን በየድሩና በየሰፈሩ እንድነገር ተደረገና እያንዳንዱ በቤቱ የሚያረበውን ውሻ ካልገደለ 50,000 ብር ይቀጣል የሚል እንዲሆን ደግሞ ፍቃደኛ ካልሆነ ታስሮ እንግዲህ ሲገደል ይፈታል የሚል ነገር ነበር የተነገረው። የመንደር ተጠሪዎቹ ባለቤቱን እንዲገል የማስገደድ ሁኔታ ነው። ያንን ካላደረገ ደግሞ የህግ አካል ተጠርቶ እንግዲህ ለእስር እንደሚዳረግ ነው ተነግሮም ሲደረግም የነበረው። ያም ሲደረግ ቆየና እንግዲህ ትናንትና የሚዲያ ትንሽ ተጽዕኖ ነበር። ከዛ መነሻ ከተማ አስተዳደሩ ደብዳቤ ለእያንዳንዱ ቀበሌያት በሚል ደርሷል መሰለኝ። ሚዲያ ላይ ነው ያንንም ማተም የተደገፈ ያየሁት። ደብዳቤ ለእያንዳንዱ ቀበሌ ጽፈው ይጋብ ብሏል።
1: ዶክተር አላዛር አየለ የእንስሳት ሐኪም ናቸው። የሆሳናውን የውሾች ግድያ ጉዳይ ሲከታተሉ የነበሩት ዶክተር አላዛር የ6ኛና የ8ኛ ክፍል ተማሪ የነበሩት ከአንድ ቤት ህይወታቸው ያለፈ ወንድምና እህት እዚያው በቤታቸው በነበረው ውሻ ተነክሰው በጊዜ ህክምና ባለማግኘታቸው ለሞት ለመዳረጋቸው እንዳረጋገጡ ገልጸዋል። ይህን ተከትሎ አሰቃቂ በሆነ መንገድ የተገደሉት ባለቤት ያላቸው ውሾች ብቻ ቁጥራቸው 450 ሊደርስ እንደሚችል ገልጸዋል።
3: አካባቢ ላይ ያላችሁን ውሻ በሙሉ ቤት ውስጥ ያሉትን ስፔሻሊ የጎዳናዎቹን ይዘው መግደል ስለማይችሉ ቤት ውስጥ ያለውን ውሻ አውጥተን በራስህ ገመዳን ቀህም ቢሆን ቀጥቅጠህም ግደል በሚል በየቤቱ እየዞሩ ያለ ምንድነው ውሻውን ያልገደለ ደግሞ 50,000 ብር ቅጣትና የእስር ቅጣት እንደሚደርስበት በማስፈራራት ሰው ወዲያውኑ እያስወጣ ያው የቀንቢም ያለ አለ የታሰረም ሰው አለ። እነሱ እያወጡ ያው በጣም በሚያሳዝን በአሰቃቂ ሁኔታ ድርጊቱ በጣም የሚያጸየፍም ነው። በሃይማኖትም በባህልም በህግም ሊያስጠይቅ የሚችል ድርጊት ነው። ያው ብዙ ቪዲዮዎችም ደርሰናል። ያለ ፍቃዴ ውሻዬን አውጥተው ገደሉብኝ ምናምን ሲያለቅሱ አቤቱታዎች ቪዲዮ ደርሰውናል። በጣም አዝነናል። እውነት ለመናገር እንደ አንድ የእንስሳት ሕክምና ላይ እንደሚሰራ ሰው ከእንስሳት ጋር እንደሚሰራ ሰው በጣም ያሳዝናል። ይህን ድርጊት ማየት እንደ ማህበረሰብም በጣም ያሳዝናል።
4: እንዲያው ባለዎት መረጃ ምን ያክል ውሾች ናቸው የተገደሉት? መቼ ነበር ግድያውስ የተፈጸመው?
3: ግድያው የተፈጸመው ያለፈው ሳምንት ሐሙስ ጀምሮ ነው። ከሶስት ቀን ድረስ ያው በጣም የገደላ እንደነበረ እና እስካሁን ባለ እንደ መረጃ መሰረት ያው ገደላ እንዳልቆመ ይደውልልናል። እኛም ሶሻል ሚዲያ ላይ ስልካችን ስላለ ኮንታክት እያደረጉን ገደላ እንዳልቆመ እንደዚህ አይነት መረጃዎች አሉ። ኤግዛክት ቁጥር ማወቅ አልችልም፣ ግን ከ400 እስከ 450 ድረስ የሚል ነገር አንዳንድ እንትኖች ደርሰውኛል። ባለቤት ያላቸው ናቸው እስካሁን እንግዲህ ጎዳና ላይ ያሉ በጣም ብዙ ውሾች አሉ። የጎዳና ውሾች
1: በጅምላ የሚገደሉትን ውሾች የማዘጋጃ መኪና እየተከታተለ ሲሰበስባቸው እንደነበረ የከተማዋ ነዋሪ ነግረውናል። የውሳና ከተማ ከንቲባ አቶ ሳሙኤል ሽጉጤ በበኩላቸው በእብድ ውሻ ተነክሰው መሞታቸው የተገለጸው ሁለቱ ልጆች በከተማዋ አቅራቢያ በሚገኝ አጎራባች ስፍራ ይኖሩ የነበሩ መሆናቸውን ጠቅሰው በውሳና ከተማ ደግሞ ባለፈው ሳምንት አንድ የ14 ዓመት ልጅ በተመሳሳይ ምክንያት መሞቱ ለተወሰደው እርምጃ መንስኤ እንደሆነ ተናግረዋል። ሆኖም የከተማዋ አስተዳደሩ በግድያው ላይ ተሳትፎ እንደሌለውና ግድያው በተጀመረ በግማሽ ቀን ውስጥ ማስቆሙን አስረድተዋል።
5: ሆሳናና አካባቢው ላይ የእብዱሻ በሽታ ተከስቷል። በእብዱሻ ንክሻ ከ80 በላይ ሰዎች ሆስፒታል ላይ በንግስት ሊሌኒ ማህመድ ሆስፒታል ላይ ገብተው እየታከሙ ያሉ አሉ። ከዚህ ውስጥ ሁለት ከአንድ ቤት የ6ኛና የ8ኛ ክፍል ሚኒስትሪ ሊፈተኑ የተዘጋጁ ከአንድ ቤት በእኛ ከተማ መዳረሻ ላይ ያርፋሉ። ያ ድንጋጤ ሳያልቅ እንደገና እኛ ከተማ ውስጥ የቴሽዱና የሚባል ቀበሌ ላይ አንድ መንደር ላይ የ14 ዓመት ልጅ በውሻ ተነክሶ ሆስፒታል የነበረ ልጅ ይሞታል። በዚህ የተደናገጡ የአካባቢ ሰዎች በድርም በመንደርም ተነጋግረው እነዚህ ልቅ የሆኑ ውሾች እንዲገደሉና ህብረተሰቡን ማዳን አለብን የሚል ማህበረሰቡ በራሱ ውይይት አድርጎ ተገቢ ባልሆነ ሁኔታ ያው ግድያ ፈጽሟል። የከተማ አስተዳደሩ ግን አንደኛ በከተማ ውስጥ ያሉ ውሾች ከ10,000 በላይ የሆኑ ውሾች ተመዝግቦ ያሉ አሉ። ከዚህ ውስጥ ወደ 7,500 አካባቢ ክትባት እንዲያገኙ ተደርጓል ባለቤት ያላቸው። ነገር ግን በአንድ መንደር ላይ የተወሰኑ ውሾች ላይ በስሜት ወጥተው ወጣቶችም አንዳንድ ሰዎችም ያደረጉት ነገር ተገቢ ስላልነበረ በከተማ ውስጥ 10 ቀበሌያት አሉ። እነዚህ ላይ በሙሉ አንድም ውሻ ተገቢ ባልሆነ መልክ መገደል እንደሌለበት ደብዳቤ ጽፈን ፖሊስና የጸጥታ አካላትን አስተማርተን እንዲቆም አድርገናል። የአንድ ቀን የተወሰነ ሰዓት ኢቨንት ናት እቺ በማህበራዊ ሚዲያ ላይ ወጥቶ በከፍተኛ ደረጃ የተሰራጨው መረጃ። በከተማ ውስጥ አሁን አንድም ቦታ ግድያ የሚፈጸምበት የለም።
1: ከንቲባው ስለተገደሉት ውሾች ቁጥር እንዲሁም ግድያውን በፈጸሙ አካላት ላይ እርምጃ ይወሰድ እንደሆነ ተጠይቀው አስተያየት ከመስጠት ተቆጥበዋል። ይሁን እንጂ የእንስሳት ሐኪም
5: አድርገናል። የአንድ ቀን የተወሰነ ሰዓት ኢቨንት ናት እቺ በማህበራዊ ሚዲያ ላይ ወጥቶ በከፍተኛ ደረጃ የተሰራጨው መረጃ። በከተማ ውስጥ አሁን አንድም ቦታ ግድያ የሚፈጸምበት የለም።
1: ከንቲባው ስለተገደሉት ውሾች ቁጥር እንዲሁም ግድያውን በፈጸሙ አካላት ላይ እርምጃ ይወሰድ እንደሆነ ተጠይቀው አስተያየት ከመስጠት ተቆጥበዋል። ይሁን እንጂ የእንስሳት ሐኪሙ ዶክተር አላዛር አየለ እርሳቸው አባል የሆኑበት ዘ ብሉ ቬት የተባለ በእንስሳት ደህንነት ላይ የሚሰራ መንግስታዊ ያልሆነ ድርጅት ከሌሎች መሰል ድርጅቶች ጋር በመሆን የጅምላ ግድያውን በፈጸሙ አካላት ላይ ህጋዊ እርምጃ እንዲወሰድ ለማድረግ ጥረት መጀመሩን ተናግረዋል።
6: አሁን ደግሞ ዳጫጭር ዜናዎቹ አልፋለሁ። ከሱዳን ጦር ጋር እየተፋለመ ያለው ፈጥኖ ደራሽ ኃይል ሰብአዊ ወንጀልና የዘር ማጽዳት መፈጸሙን አምነስቲ ኢንተርናሽናል ረቡለት ባወጣው አዲስ ሪፖርት አመለከተ። አሜሪካና ኢራን በኳታር ዋና ከተማ ዶሃ ውስጥ እያደረጉ ያሉት ቀጥተኛ ያልሆነ ንግግር በጥሩ ሁኔታ እየተካሄደ መሆኑን ፕሬዝዳንት ዶናልድ ትራምፕ ተናገሩ። የሜክሲኮ ብሔራዊ ቡድን በማሸነፉ ደስታቸውን ለመግለጽ በዋና ከተማዋ አደባባይ ከወጡ ደጋፊዎች 3ቱ በተፈጠረው መገፋፋት ህይወታቸው አለፈ። ዜናዎቹ እነዚህ ናቸው።
1: ከአንድ ወር በፊት ለኢትዮጵያ ገንዘብ ያበደሩ ባለሀብቶች የሀገሪቱን መንግስት እንደሚከሱ አስታውቀው ነበር። የኢትዮጵያ መንግስትና ባለ 1 ቢሊዮን ዶላሩን የሀገሪቱን ዩሮ ቦንድ የገዙት ባለሀብቶች ባለፈው ሰኔ ላይ ያደረጉት ንግግር ያለ ስምምነት ተጠናቆም ነበር። ከትናንት በስቲያ ሰኞ ግን የገንዘብ ሚኒስቴር ከባለሀብቶቹ ጋር የመጀመሪያ ደረጃ ስምምነት ላይ መድረሱን አስታውቋል። የሚኒስቴር መስሪያ ቤቱ መግለጫ እንደሚያስረዳው የተደረሰው ስምምነት በአብዛኛው ከዚህ ቀደም የቀረቡ የድርድር ነጥቦችን ያዘ ነው። ባለሀብቶቹ አሁን እንዲስማሙ ያደረጋቸው ኢትዮጵያ ያቀረበችላቸው አዲስ ማካካሻ ነው። መንግስት ያቀረበው መደራደሪያ ባለሀብቶቹ ወደፊት የኢትዮጵያ መንግስት ይፋ በሚያደርገው ሌላ የ1 ቢሊዮን ዶላር ቦንድ ድርሻ የመግዛት መብት እንዲኖራቸው ያደርጋል። ጉዳዩን በቅርበት የሚከታተሉት የፋይናንስ ተንታኙ ዶክተር አብዱል መናን መሐመድ አሁን የቀረበው ማካካሻ ለባለሀብቶቹ ጥሩ ስምምነት ነው የሚል እምነት አላቸው። ያነጋገራቸው አማኑኤል ይልቃል ነው።
7: ቦንድ ሆልደሮቹ አሁን ከኢትዮጵያ መንግስት ያረጉት ድርድር ያገኙት ዲል ጥሩ ነው የሚል እምነት አለኝ። ለቦንድ ሆልደሮቹ ነው ለኢትዮጵያ መንግስት አይደለም ያለሁት። ለምን ኢትዮጵያ መንግስት ይነበረው ዋና ኢትዮጵያ መንግስት ሲነ የነበረው 12% ተቀናሽ ነው መከራከሪያ ያነጠቆ የነበረውና ያንን አንቀበልም ሲሉ የነበረው የቀረው ብዙም እንትን አይደለም ያከፋፈለው ሁኔታ ወለዱ ላይ ትንሽ ተቀንሳለች በጣም ትንሽ ነው እሱ

0: ዋና አካላቸው የነበረው 12 በመቶ የሚለው ጉዳይ ነው እና ያንን ለመካስ ግን አሁን የኢትዮጵያ መንግስት ሌላ ነገር አምጥቶላቸዋል። ምን ዋራንት የሚል ነገር ይዞ መጥቷል የኢትዮጵያ መንግስት። ምን ዋራንቱ ምን መሰለህ? ወደፊት የኢትዮጵያ መንግስት $1 billion ቦንድ ኢሹ ያደርጋል። ወደፊት ቀኑ አልተወሰነም። አየኔ ሰዎች ወደፊት የኢትዮጵያ መንግስትን ምን ይሉታል? ቦንድ ኢሹ ታደርጋለህ፣ የምትከፍለን ኢንትረስት ግን 9% ወይ 8.5% አሁን ባለው ወለድ ተመስርተን ስትሰራ እስከ 9% ያለ ነው። በዚህኛው ኤክስፓየረው ባረገው ቦንድ ወይም አሁን እየተደራደሩ ባለው ቦንድ ላይ የሚከፈለው ወለድ አይተዋል አይደል? 6.5% አየህ። እነሱ ወደፊት ደግሞ በሚሰጠው ቢያንስ 2.5% ልዩነት ያለው እየጠየቁ ነው እነዚህ ሰዎች። ወደፊት ነው መናገር። የኢትዮጵያ መንግስት ግን ያንን ቦንድ መስጠት ባይፈልግ፣ ለምሳሌ መበደር ባይፈልግ፣ የኔ ግን ልንገርህ አይበደርም እና ይሄንን የመግዛት መብት ተሰጥቷቸዋል እነሱ አይደል? ቦንድ ሆልደር ይሆን ይሄ ኦፕሽንም ይባላል በፋይናንስ ቋንቋ ዋራንት ይሉታል ሰምታይምስ። ይሄ መብት ገበያ ላይ ዋጋ አለው። ይሄ መብት ራሱ ኢንታይትልመንቱ፣ አንተ አንድ ጥሩ ነገር የመግዛት ነገር ኢንታይትልመንት ቢኖርህ እንበል
1: ዴሪቬቲቭ አይነት ነገር ነው።
0: ኤግዛክትሊ ዴሪቬቲቭስ ነው። እዚህ ቦንድ ሆልደሮች ጀነረስ በሆነ ተርም ወደፊት የኢትዮጵያ መንግስት ቦንድ ኢሹ ሊያደርግ ተስማማ የሚመስለው አሁን ካለው ከገበያ ዋጋ በጣም ከፍ ባለ ኢንትረስት የኢትዮጵያ መንግስት ቦንዱን ኢሹ ባያደርግ ይሄ ዴሪቬቲቭ ዋራንቱ በባለሙያ ተገምቶ ይከፈላቸዋል ይላል። ግን ሊሚት አለው፣ ካፕ አለው። ከፍተኛ ሊከፈላቸው የሚችለው 90 ሚሊዮን ነው ይላል እና የአሁኑ የዴሪቬቲቭ የዚህ የቦንዱን ተርም ስታየው ራፍሊ 9% በጣም ብዙ ነው እኮ። በቀላሉ $1 billion ላይ ብታሰራው $15 million ልዩነት አለው። የ6 ዓመት ቦንድ ካሰብከው ወደ 90 ሚሊዮን ይመጣል። እንደው ታይም ቫሊ ኦፍ መኒ ምናምን የሚሉትን ነገሮችን ትተሃቸው ወደፊት በዋራንቱ የሚያገኙትን ነገር አስበው ነው እነሱ እዚህ ድርድር ላይ የመጡት እና በዛ ዘዴ በተቻለ መጠን ኪሳራቸውን ለመቀነስ ችለዋል። እውነቴ ነው። ዲፎልት ያደረገ ሀገር ነው። አንዳንድ እኮ ሀገሮች እኮ ዲፎልት ሲያደረጉ እኮ እውነቴ ነው የምታገኘው በጣም ትንሽ ነው። እና በዚህ መልኩ ነው በአንድ መልኩ እነዚህ ቦንድ ሆልደሮቹ ለራሳቸው እንዲመች፣ ሁለተኛው ደግሞ ከዚህ ከኮምፓራብል ትሪትመንት የሚለውን ነገር የለም እንደ እንትን ሆኖ ያስቸገረ የነበረውን ትልቅ እንቅፋት የነበረውን ነገር እሱን ማምለጥ ችለዋል። እንትኑም ለአይኤምኤፍም ቀርቦ ለዚህ ለክሬዲተርስ ኮሚቴም ቀርቦ ተስማምተውበታል። አሁን ሌሎቹ በእያንዳንዱ ሀገሮች መስማማት አለባቸው የሚል ነው እና ሞስሮዋሉ ይስማማሉ ብዬ ነው የምገምተው።
2: እንደገልስ
0: ኮሚቴም ቀርቦ ተስማምተውበታል። አሁን ሌሎቹ በእያንዳንዱ ሀገሮች መስማማት አለባቸው የሚል ነው እና ሞስሮዋሉ ይስማማሉ ብዬ ነው የምገምተው።
2: እንደገለጽክልኝ ከኢንቨስተሮች አንጻር ሲታይ ጥሩ የሚባል ስምምነት ያገኙት፣ ከኢትዮጵያ አንጻርስ እንዴት ትገመገመዋለህ?
0: ኮሜርሻል ክሬዲተርንና ባይላተራልና መልቲላተራል ክሬዲተር እኮ ልታይ አትችልም። እነዚያ በተለያየ ምክንያት አላቸው ሲያበድሩ፣ ፖለቲካም ሊሆን ይችላል፣ ሌላም ኢኮኖሚክ ጥቅም፣ ዲፕሎማቲክ ዋቴቨር ጥቅም ሊኖራቸው ይችላል። ሌሎቹ አበዳሪዎች የንግድ አበዳሪ ግን ያበደርህ በንግድ ነው፣ አትራፊ ነው። ሁለቱን እኩል ልይ፣ በአንድ መነጽር ልይ ስትል በፍጹም መግባባት አትችልም። አየህ፣ መግባባት ስለማትችል ለይተህን ሁለቱ ማደራደር የለም መደራደር ያለብህ በተለያየ ተርም ነው መደራደር ያለብህ የሚል እምነት ነበረኝ። እንድትግባባ ካስፈለገ ማለት ነው። ኮመን ፍሬምወርኩን ሲዘጋጅ እንደዛ አልተበጀም። ጅስ ኮምፓራብል ነው። ኦፍኮርስ ይገባኛል፣ ፍሪ ራይዲንግ ሹ እንዳይመጣ የለም አንዱ አድቫንቴጅ እንዳይወስድ ተብሎ የተዘጋጀ ነው። ቢሆንም ግን የሚያግባባ አይደለም። ቻይና መንግስት 50% ይቀንስልህ፣ ሌሎች ፖለቲካል እንትኖችን ከግንዛቤ ያስገብቱ፣ ዓለም አቀፍ ተቋማት ብዙ ጊዜ እነሱ እንትናቸው በጣም ጀነረስ ነው። ነጋዴ ግን እንደዚህ አይደለም። እንዲህ አይነት ድርድር በሚመጣበት ሰዓት ለኢትዮጵያ መንግስት ጉዳዩ ቶሎ እንዲጠናቀቅለት ይረዳዋል በጣም። አሁን ከሞላ ጎደል አሁን ከነዚህ ጋር የጨረሰ እንደሆነ በቅርብ ይጠናቀቃል ብዬ ገምታለሁ። አጠቃላይ የዴት ሪስትራክቸሪንግ ጉዳይ መቋጫም ያገኛል እና ጥሩ ነው ለኢትዮጵያ መንግስት፣ አለበለዚያ በምንም አይቋጫውም ነበር።
2: ሌላኛው ጉዳይ የአሁኖቹ ቦንድ ሆልደሮች ከወደፊቱ ቦንድ መግዛት የሚችሉት የድርሻ መጠን የሚወሰነው አሁን ባላቸው በአሁኑ ቦንድ ላይ ባላቸው የድርሻ መጠን ልክ ነው።
0: ትክክል። አንድ ለአንድ ይላል አይደለም እዛቸው ላይ ይላል። አንድ ያለው አንድ ይሰጠዋል ማለት ነው። ፕሮፖርሽናል ይሆናል ማለት ነው። ሁለት ያለው ሁለት ያገኛል ማለት ነው ወደፊት መብቱ ላይ። ስለዚህ ፍትሐዊ ይሆናል ወደፊትም እና በዛ መልኩ ነው የሚሆነው ወደፊትም ኢሹ ሲደረግ።
3: ዴሞክራቲክ ሶሻሊስቷ ሜላት ኪሮስ ዴሞክራቲክ ፓርቲን ለመወከል በኮሎራዶ ግዛት በተደረገ የአካባቢ ቅድመ ምርጫ አሸንፋለች። ለመሆኑ ሜላት ማናት? እንዴትስ ልታሸንፍ ቻለች? አጭር ዘገባ አለን።
2: ትናንት ማክሰኞ በተካሄደው ምርጫ ለረጅም ጊዜ ያገለገሉ ዲያና ደጌትን ማሸነፍ ችላለች። የሜላት ማሸነፍ ፓርቲው በቅርብ ጊዜ ውስጥ ካስመዘገባቸው ድሎች አንዱ እንደሆነ የአሜሪካ መገናኛ ብዙሃን በስፋት ዘግበዋል። ሜላት የዲሞክራቲክ ፓርቲው ይፋዊ እጩ የሆነች ሲሆን በቀጣይ ከሪፐብሊካን እጩ ጋር ትወዳደራለች። ካሸነፈችም የተወካዮች ምክር ቤት ትገባለች። ባለፈው ሳምንት በኒውዮርክ በተካሄደ ምርጫ ለረጅም ጊዜ ያገለገሉ ሁለት ዲሞክራቲክ እንደራሴዎች በሌሎች እጩዎች ተተክተዋል። በስምንት ቀናት ውስጥ ከምክር ቤት አባል እንደራሴ ጋር ተፎካክራ ምርጫ ያሸነፈች ሶስተኛዋ የዲሞክራቲክ ፓርቲ እጩ መሆኗን ሲኤንኤን ዘግቧል። ትውልደ ኢትዮጵያዊቷ ሜላት ኪሮስ በቀጣይ ዓመት ህዳር ላይ በሚደረግ ምርጫ የምትወዳደር ይሆናል። የ29 ዓመቷ ሜላት በአውሮፓውያኑ 2022 ከዩኒቨርሲቲ ኦፍ ኖተርዳም በህግ ተመርቃለች። እስራኤል በሐማስ የተፈጸመባትን ጥቃት ተከትሎ በጋዛ ላይ የወሰደችውን እርምጃ የተቃወሙ የዩኒቨርሲቲ ተማሪዎች ጸረ ሴማዊ ናቸው መባላቸውን በመተቸት በበይነ መረብ ጽሑፏን ማቅረቧን ዘገባዎች ይጠቁማሉ። ጽሑፉን ከበይነ መረብ ለማውረድ ፈቃደኛ ባለመሆኗ ተሰራበት ከነበረው የህግ መስሪያ ቤት መባረሯም ተገልጿል። ለኮንግረስ እንደምትወዳደር ስትገልጽ ሴናተር በርኒ ሳንደርስ ድጋፋቸውን እንደገለጹላት የዘጋርዲያን ዘገባ ያትታል። ሜላት በምርጫው ስትወዳደር ድጋፍ ከሰጧት ተራማጅ ቡድኖች መካከል ዲሞክራቲክ ሶሻሊስት ኦፍ አሜሪካና ጀስቲስ ዲሞክራትስ ይጠቀሳሉ። ሜላት በሪፐብሊካኖች በአብላጫ ወደ ተያዘው የህዝብ ተወካዮች ምክር ቤት ለመግባት የምትወዳደርበት ቀጣይ ምርጫ ዲሞክራቶች በምክር ቤቱ የሚኖራቸውን የመቀመጫ ብዛት የሚወስን እንደሆነ ሮይተርስ የዜና ወኪል ዘግቧል። በምርጫው ላይ ለደጋፊዎቿ ባደረገችው ንግግር በሁሉም የኃላፊነት ደረጃ ከጥግ እስከ ጥግ እያሸነፍን ነው፣ ፓርቲያችንንና አገራችንን እያስመለስን ነው ማለቷን ሲኤንኤን አስነብቧል። ሜላት የ68 ዓመቷን ዲያና ደጌትን ማሸነፏ ዲሞክራቲክ ፓርቲን የሚደግፉ ድምፅ ሰጪዎች ወደ ወጣት ፖለቲከኞች እያዘነበሉ መምጣታቸውን እንደሚጠቁም አስተያየቶች ጠቁመዋል። በተለይም ፕሬዝዳንት ዶናልድ ትራምፕ በድጋሚ ወደ ስልጣን ከመጡ በኋላ በእድሜ የገፉ ፖለቲከኞች በብዛት ያሉበትን ፓርቲ በወጣት እጩዎች የመተካት አካሄድ እንደሚስተዋል ተገልጿል። ሜላት አሜሪካ ከእስራኤል ጋር ያላት ግንኙነት እንዲሁም በትራምፕ የምጣኔ ሀብት ፖሊሲዎች ላይ ጥያቄ ማንሳቷ ተገልጿል። ሲኤንኤን እንደዘገበው ሜላት የረታቻቸውን የህዝብ እንደራሴ የከሸፈው አስተዳደር አድርጋ ትመስላቸዋለች። በምርጫው ክርክር ወቅት ዲሞክራቶች በአስርታት ባልታየ መጠን ድጋፋችን ቀንሷል፣ ምክንያቱም ደግሞ ለሰራተኛው ማህበረሰብ ምንም አለማድረጋችን ነው ስትል ተናግራለች። የሜላትን ማሸነፍ ተከትሎ ዲሞክራቲክ ሶሻሊስቶች ደስታቸውን መግለጻቸውን ቀጥለዋል። ሲኤንኤን እንደዘገበው የምርጫው ውጤት ከተገለጸ በኋላ ባደረገችው ንግግር እንደማንጠበቅ ግልጽ መልእክት የሚያሳይ ነው ስትል ማሸነፏን ገልጸዋለች። ትግሉን ዶናልድ ትራምፕና ባለጸጎች ጋር ማድረስ የሚለውም በንግግሯ የጠቀሰችው ሌላኛው ነጥብ ነው። አይስ ተብሎ የሚታወቀውን የአሜሪካ የጉምሩክ ቁጥጥር ባለስልጣን ማክሰም እንዲሁም ያለፈውን የፖለቲካ ምዕራፍ መዝጋትንም በንግግሯ ጠቅሳለች። በፍልስጤም እየተፈጸመ ነው ያለችውን የዘር ጭፍጨፋ ለማስቆም ያላትን ቁርጠኝነትም ገልጻለች። አዲስ አበባ ተወልዳ በህፃንነቷ ወደ አሜሪካ የሄደችው ሜላት አሁን ለእጩነት ያገኘችው ድል ለምክር ቤት አባልነት የማሸነፍ እድሏን ሰፊ አድርጎታል። ከወራት በኋላ በሚደረገው ምርጫ አሸንፋ ወደ ምክር ቤት የምትገባ ከሆነ በ29 ዓመቷ በእድሜ ትንሿ እንደራሴ ለመሆን ትበቃለች። የመጀመሪያዋ ትውልደ ኢትዮጵያዊት የአሜሪካ ምክር ቤት አባልም ትሆናለች።
3: ወደ 16 ውስጥ ለማለፍ የሚደረጉ የዓለም ዋንጫ ጨዋታዎች ቀጥለዋል። በአሁኑ ሰዓት ጨዋታቸውን እያደረጉ የሚገኙት እንግሊዝና ዲሞክራቲክ ሪፐብሊክ ኮንጎ አንድ እኩል በሆነ ውጤት ጨዋታቸውን ቀጥለዋል። ጨዋታው መደበኛው የሰዓት ጊዜ ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። አድማጮቻችን እንግዲህ ተከታተሉ የነበሩት ቢቢሲ አማርኛ ነበር።
2: የመጀመሪያዋ ትውልደ ኢትዮጵያዊት የአሜሪካ ምክር ቤት አባልም ትሆናለች።
3: ወደ 16 ውስጥ ለማለፍ የሚደረጉ የዓለም ዋንጫ ጨዋታዎች ቀጥለዋል። በአሁኑ ሰዓት ጨዋታቸውን እያደረጉ የሚገኙት እንግሊዝና ዲሞክራቲክ ሪፐብሊክ ኮንጎ አንድ እኩል በሆነ ውጤት ጨዋታቸውን ቀጥለዋል። ጨዋታው መደበኛው የሰዓት ጊዜ ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። አድማጮቻችን እንግዲህ ተከታተሉ የነበሩት ቢቢሲ አማርኛ ነበር። ለዛሬ ያልናቸውን ዝግጅቶች በዚሁ አበቃን። ነገ በሌላ ዝግጅት እንገናኛለን። ጤና ይስጥልን።
4: ከነጣኔ ሰገንታሌ ቢቢሲ አፋን ኦሮሞት ዲያታም ሰገንታን ኩን ኢረዴቢ ተምሳሰከለቲ ገልገለ ሳለማ ፈንተማት

0: ኣምስዮ ክብራት ሰማዕትና ናይ ዝዕለት ፈኖና ፈሊምና ኣለና ትውልደ ኢትዮጵያዊት ኣሜሪካዊት ሜላት ኪሮስ ንዓመታት ስልጣን ሒዛ ንዝፀንሐት ኣባል ኮንግረስ ብምስዓር ታሪካዊ ዓወት ኣመዝጊባ እዚ ዓወት ናይ ሕድሕድኹም እዩ። እዚ ቃልሲ ናብ ዶናልድ ትራምፕ ንምውሳድ ኣይንፅብን። ኣሜሪካን ሕብረት ኤሮፓን ስለምንታይ ናብ ጉዳይ ትግራይ ዘጠንቅቓ ዘለዋ
1: ኩነታት ናብ ብጣዕሚ ዝገደደ ምኻዱ ስለዝረኣዩ ዝሃብዎ ግብረ መልሲ ገይረ ዝወስዶ ብክልቲኦም ሸነፍ ናይ ኩናት ምድላዎም ወዲኦም እዮም።
0: ባንኪ ኤርትራ ንባጤራ ናቕፋ ዝምልከት ሓድሽ መምርሒ ኣውፅኡ።
2: ጥራ ባንክ ከይዱ ፎሬን ካረንሲ ዘይረክብ ኮይኑስ እንታይ ክገብር ክመውት እዩ ትብሕታዊ ትካል ማለት እዩ ከም ዝግምቶ ግን ሓድሽ ባጤራ ክውፅ እዩ።
0: ሰናይ መከተታል። ጎል 29 ዓመት ትውልደ ኢትዮጵያዊት ኣሜሪካዊት ፖለቲከኛ ሜላት ኪሮስ ኣብ ኮሎራዶ ንኮንግረስ ኣሜሪካ ብዝተኻየደ መባታዊ ውድድር ዲሞክራት ንልዕሊ 30 ዓመታት ስልጣን ዝሓዘት ዳይና ዴጌት ብምስዓር ታሪካዊ ዓወት ኣመዝጊባ። ላየን ፅገብ ተወሰኺ ኣለዋ።
3: እዚ ብዴሞክራሲያውያን ሶሻሊስት ኣሜሪካ ዲኤስኤ ዝድገፍ ጉዕዞ ሜላት ኪሮስ ኣብ መላእ ፖለቲካዊ ጉዕዞ ኣሜሪካ ዓብዪ ምንቅስቓስ ዝፈጠረ ኮይኑ ነቲ ኣብ ውሽጢ ውድብ ዴሞክራት ዝረአ ዘሎ ናይ ወለዶን መዋቕራዊ ፖለቲካን ለውጢ ዘርኢ ምዃኑ ይግለጽ ኣሎ። እቲ ኣብ መወዳእታ ውድድር ዝተገበረሉ ደንቨር ብብዝሒ ዴሞክራት ዝርከብሉ ብምዃኑ ሜላት ኣብ ሕዳር ኣብ ዝካየድ ሃገራዊ መረፃ ክትዕወት ዘለዋ ዕድል ውሕስ ምዃኑ ናት ዜና ይገልጽ ኣለዋ። ብመሰረት ሮይተርስ ዘውፅኦ ጸብጻብ ኣስታት 78 ሚእታዊት ድምፂ ትውድድር ኣብ ዝተቆፀረሉ እዋን ሜላት ነታ ጓል 68 ዓመት ዳይና ዲጌት ብኣስታት 7,000 ድምፂ መሪሓታላ። እታ ሳልሳይ ደረጃ ዝሓዘት ዋንዳ ጀምስ ድማ ብሰፊሕ ፍልሊ ተኣልያ። ሜላት ኪሮስ ኣብዚ እዋን እዚ ጉዕዞ መባእታዊ መረፃ ኮሎራዶ ሓሊፋ ንኮሎራዶ ኣብ ኮንግረስ ክትውክል እትኽእል ቀዳመይቲ ጸላም ጓልን ስቴትን ምዃን ተዳልያ ትርከብ።
0: ሎም ምሸት እዚ ዓወት ናይ ሕድሕድኹም እዩ። ካብ ኩሉ ዕድመ ኩሉ ሃይማኖት ዓሌይትን ዝኾነ መረፅቲ ዴንቨር ንፅር መልእኽቲ ኣመሓላሊፎም ኣለዉ። ንሕና ኣይንፅበይን። እዚ ቃልሲ ናብ ዶናልድ ትራምፕን ናብቲ ናይ ውሕዳት ሃፍታማት ገዘኢ ግውጅለ ኦሊጋርኪ ንምውሳድ ኣይንፅበን። ኣይኤስኢ ንምድስካል ንኹሉ ዝኸውን ሕክምና ንምፅዳቕ ኣይንፅበን። ዝሓለፈ ዘበን ፖለቲካ ንምዕፃው ዓበይቲ ገንዘባት ካብ ፖለቲካና ንምውፃእ ኣይንፅበን ኢና። ብፍፁም ድማ ኣብ ፍልስጤም ይካየድ ዘሎ ምፅናት ዓሌት ደው ንምባል ኣይንፅበን ኢና።
4: We will not wait to end the genocide in Palestine.
3: ሜላት ህፃን ከለያ ምስድራ ቤታ ካብ ኢትዮጵያ ናብ ኣሜሪካ ተጓዒዛ። ጓል 29 ዓመት ሜላት ኣብ 2022 ካብ ዩኒቨርሲቲ ኦፍ ኖተርዳም ብሕጊ ተመሪቓ ኣብ ኒውዮርክ ካብ ዝርከብ ዓብዪ ትካል ሕጊ ጠበቓ ኮይና ክተገልግል ጸኒሓ። ኣብ 2023 ሜላት ነቲ ትካላት ሕጊ ንመጥቃዕቲ ሓማስን ተግባራት እስራኤልን ዝነበረን መርገፂ ዝነቅፍ መግለጺ ምጽሓፋ ስዒቡ ካብ ስራሓ ተባሪራ። ንሳ ንተግባራት እስራኤል ኣብ ጋዛ ምጽናት ዓሌት ክትብል ብምኹናን ኣብ ጋዛ ዘየማት ስምምዕ ምቁራጽ ተኽሲ ክግበር ጸውዒት ክተቐርብ ጸኒሐያ። ድሕሪ ካብ ስራሓ ምብራራ ናብ ደንቨር ብምምላስ ናይ ዶክትሬት ትምህርታ ክትቅጽል ጸኒሓ። ካብቶም ቀንዲ ፖለቲካዊ መርገጽታታ ድማ ወፃዓታት ዓበይቲ ኮርፖሬሽናትን ቁጠባዊ ዘይማዕርነትን ምውጋድ ከምኡውን ናፃ ኣገልግሎት ክንክን ጥዕና ምቕራብ ዝብሉ ይርከብዎም። እዚ ብሜላት ዝተመዝገበ ዓወት ምስቲ ኣብ ኒውዮርክ ካብ መበል 13 ዲስትሪክት ዝተመዝገበ ታሪካዊ ዓወት ዳርያ ሊዛ ኣቪላ ሸቫሊየር ዝመሳሰል እዩ። እዚ ኣብዚ መረፃ እዚ ዝተረኣየ ለውጢ ደገፍቲ ውድብ ዴሞክራት ካብቶም ንነዊሕ ዓመታት ስልጣን ሒዞም ዝጸንሑን ምስ ወሃብቲ ገንዘብ ትካላት ዝተኣሳሰሩን ፖለቲከኛታት ተፈልዮም ናብ ሓደሽትን ዝያዳ ተሪር መስመር ዘለዎምን መንእስያት መራሕቲ ገጾም ይኸዱ ከም ዘለዉ ዘነጽር እዩ። ኣብዚ መረፃ እዚ ሜላት ኪሮስ ምስቲ ንእስራኤል ዝ بمدقفو ديمقراط بمنقافون مستي نقفت زربو اتصيافن دخومن بمبالزو اسوون سوشاليست بوليتيكاو وهابريتو حسن بيكر بزنبر محزنات روسون نقفتاتات يبصحاني ريوم انتخونه زخلو نتي كاب حزب استرخبه دقف كعقتوي كالن داينا ديجت نملات بدهو كتغبرلان كلا ابي كونغرس تمكرو زيبلو سب ممرات جيغا مرصايو كتبلكو انت تخاتعت دمص حزب دنفر غنا نابي كال غودنا غصو زغو عزلو يمسل ابي كتما نيويورك مس ديموكراسيويان سوشاليست امريكا ركب زلو ومن بكنتيبا زهران مامداني زدغفون ثلاثه حصيات ابي مواتاوي مرصو معواتهم زي حدش بوليتيكاو معبل نمصاي هاغراو قطبان زمدناتات وصاي امريكان زيادة كصلو ومخانو ملكت زرئيو
4: to be your voice in DC.
0: بانك ايرتراب ادول كسبات انتقالاتن بزي عقن تتحيزو اللو نزبلوبات ايران غفا بزي ملكت منع من برحوطي اللو اتي بانك زخوني يخون كان بانك وزعي بايد هز بزركب جنزب كسع مودات حملنا بحساب بانك كاتو كزي هيبو اللو هزي زهل اللو طلوة انتايو نمهور سنقطوة بروفيسر من قستاب تسفا يوهانس توكي سنايو لنا
2: اشجاري اونت هزوي مغنيات هزوي كتوانا ايرتافي وزحي

0: ክሎትን ኣዝየን ናእሽቱ ኣብኡ ዝተመሰረተ እዩ። ገንዘብ ኣድልዮ እቲ ገንዘብ ካብ ባንክ እናውፅሓ እንዳተካጥራ ዘይኮነሲ ብዝተካል መጠን ኣክሰስ ክብልዎ ኣለዎ። ሕጂ እንተደ ስትሪክት ዝኾነ መምርሕታት እንዳውፃእካ እንዳተቋፃፀርካ ክትግብቶ ደሊኻ ዘይውድዓዊ ቁጠባ ኣዚኻ ኢካ ትጎድኦ። እቲ ህዝቡን ክንቀሳቀስ ስለ ዘይክእል ናይ ቁጠባ ሽግር የስዕበሉ ማለት እዩ። ምክንያት ፍሉጥ እዩ፣ ስርዓት ኣብ ኤርትራ ዘሎ ንሱ ክቋፃፀሮ ስለ ዝደሊ እዩ። ምክንያቱ ኣብዚ እዋን እዚ ኣብ ዶባት ይኹን ገለ ኹን ብዙሕ ነገራት ክካየድ ጀሚሩ ኣሎ። ወገን ሱዳን ንሕና ዘይንፈልጦ ናቕፋ መለዋወጡ ኮይኑ የገልግል ከም ዘሎ ንርኢ ኣለና። ካብ ትግራይ ወላ ካብ ጎንደር ወልቃይት ወዘተ ብዙሕ ነገራት ተኣቱ ስለ ዘሎ እንተ ደኣ ብኣትዩ ትሰብ ካብ ትግራይ ለዊጡ ነቲ ዶላር ምናልባት ብኢንካይን ጣፍ ኮነ ክትኾነ ክእትዎ ስለ ዝኽእል እቲ መንግስቲ ኤርትራ ክቋፃፀር ሳዕሪ ይብሎ ማለት እዩ። ብኡ ምክንያት እዩ ከዓ ብናይ ስግረዶግ ድዩ ብናይ ወፃኢ ክስታይ ድዩ ካልእ እውን ነቶም ዝመፁ ኤርትራውያን ዲያስፖራ ንዕብነት 5,000 ዶላር ሒዙ እንተመፅኡ ትርፎ ንበሎማ 15 ናቕፋ ምስ ሸረፈ እቲ ገሊኡ ሕሽሾ ንታ ነቲ ህዝቢ ነትን ሓዊ ኹን ይገድፎ ኣሎ ማለት እዩ። ካብ ቁፅፅረይ ንላዕሊ ከይዳ ኣሎ እዛ ጥረፊ እንተ ፀኒሓ ብኩርምተይሲ ትቁርጠምን እያ ዓይነት ገይሩ ካብ ብሕጂ እዩ ከምኡ ዝገብር።
1: ንሓደ ወርሒ ጥራይ ዝተዋህበ ናይ ግዜ ገደብ ኣሎ ምስኡ እውን ድሮ ፀኒሒ ዘሎ ከምዚ ዝበልኩሞ 5,000 ናቕፋ ወርሓዊ ገደብ ብምውፅኡ ገንዘብ ተደሚሩ ኣብ ልዕሊ መዓልታዊ ናብራ ስነ ኣእምራዊ ፀቕጥን ተራ ዜጋታት እንታይ ቁልጡፍ ጥልዋ ክህልዎ እዩ?
0: ሕማቅ ቁጠባ ኤርትራ ኢንፎርማል እዩ፣ ናይ እንጋሎ ቁጠባ እዩ። ኣብ ባንኪ ከይዱ እቲ ብፍላይ ኣብ ገጠር ዘሎ ህዝብና ኣብ ናእሽቱ ከተማታት ዘሎ ህዝቢ ብምሉእ ሲ ብከምኡ ጌርካ ገዲብካ ኣይኮውንን የድልየካ እዩ ገንዘብ ነገራይ ክነግድ እንትኾኑ ክድልዮ እዩ። እንተ ባንኪ ከይዱ ፎሬን ካረንሲ ዘይረክብ ኮይኑስ እንታይ ክገብር? ክመውት እዩ እቲ ፕራይቨት ሴክተር ትብሕታዊ ትካል ማለት እዩ ዝያዳ ሕጂ ናቱ ሞት ማለት ድማ ናይ ቁጠባ ኤርትራ ናይ ባዕቂ ሕማም ሽግር ማለት እዩ ክደክን እዩ።
1: ከም ናይ 2015 ከጋጥም ይኽእል እዩ ትብሉ ዶብዚ ባጤራ ናይ መቅያ
0: ወይ ብኡን ከየጋጥም እቲ ስርዓት ወርኒንግ ሂብሎ ማለት እዩ። ከምዝግምቶ ግን ሓድሽ ባጤራ ክውፅእ እ ዝብል ፕራየር ወርኒንግ ዝብል ኣሎ። ፅዋዕ ንጎ እንተደኣ ክሻታት ጌርኩም ኣንፂኹምለይ ተሓተቲ ኢኹም እዩ ዝብል ዘሎ እትዎ ንባንኪ እዩ ዝብል ዘሎ ክትሕተት ኢኻ ከምኡ እዩ መግለፂ ከም ዝርኦ ዘሎ
1: ያ ቀኒልና ፕሮፌሰር መንግስትኣብ ነመስግን
0: ኣኒለይ ኣነ ድማ
2: ናብ ሓፀርቲ ዜናታት ክስግረኩም። ሕብራት ሃገራት ነቲ ንኩነታት ሰብኣዊ መሰላት ኤርትራ ክከታተል ዝመዘዞ ፍሉይ ወኪል ደውከብ ህሎም ሚኒስተር ጉዳያት ወፃኢ ኤርትራ ተማሕፂኑ ስማን ሳልሕ ሎሚ ኣብ እታ ሃገር ንዝርከቡ ዲፕሎማሲተኛታት ወፃኢ ኣብ ዝሃቦ መብርሂ እቲ መዝነት ንምስሊ ኤርትራ ምድዋን ከቢድ ጉድኣት ከም ዘውረደ መንግስቲ ኤርትራ ብዛዕባ እቲ ጉዳይ ከካይዶ ፀንሐ ልዝብ ደውከም ዘብሎ ፍሊጡ። ከም ፍሉይ ወኪል ከገልግል ፀንሐ ሱዳናዊ ዶክተር መሓመድ ዓብዲ ሰላም ባባጌራ ብኤርትራ ንዓመታት ክፍፀም ፀንሐ ከቢድ ምክሃስ ሰብኣዊ መሰላት ይቕፅል ከም ዘሎ ኣብዝሓለ ወርሒ ኣብ ዘቕረቦ ፀብጻብ ገሊጡ ነይሩ። እቶም ኣብ ሱዳን ዝንቀሳቀሱ ዕጡቃዳዕ መንሰሪዕ ዝሓለፈ ዓመት ንከተማ ኣልፋሸር ንምቁፅፃር ኣብ ዘካየድዎ ወፍሪ ገበናት ኣንጻር ሰብኣውነትን ምፅናት ዓሌትን ከም ዝፈፀሙ ሓደ ፀብጻብ ትካል ሰብኣዊ መሰላት ሓቢሩ። ናይ መወዳእታ ዜና ብኩናት ሓድሕድ ክትሕምስ ፀንሐት ሶርያ ሓድሽ ፓርላማ መስሪታ ግዜያዊ ፕረዚደንት ሃገር ኣሕመድ ኣልሸራ ሰብዓ ካብቶም ብዛዕባታት ሃገር ዝተመርፁ ሕፅያት ኣባላት ናዒጣ ድሕሪ ስርዓት ባሻር ኣልኣሰድ ዝቃወም ዘሎ መሰጋገር ባይቶ ኮይኖም ኣለው። መንግስቲ ኣሜሪካ ተሪር መጠንቀቕታ ብምውፃእ ኩሎም ንመስርሕ ሰላም ይዕንቅፉ ኣለው ዝበሎም ሰበ ስልጣን ሕወሓት ብኣካይዶም ተቆጢቦም ብህፁፅ ናብ ጠረጴዛ ዘተ ክምለሱ ክፅውዕ ከሎ ሕብረት ኤሮጳ እውን ሕወሓት ተመዓዓዳዊ ቤት ምክሪ ከም ዘቆመን ግዱድ ወታደራዊ ግፋ የካይድ ከም ዘሎን ገሊፅ እዩ። ኣሜሪካን ሕብረት ኤሮጳን ስለምንታዮም ብተኸታተሊ ኣብ ጉዳይ ትግራይ ዘጠንቅቁ ዘለው ላየን ፅጋብ ንፖለቲካዊ ኢትዮጵያ ብቀረባ ንዝከታተል ፕሮፌሰር ጌታቸው ኣሰፋ ኣዘራሪባቶላ
3: እቲ ብዙሕ ዘዘራረበ ኣዋጅ ካብ ዝወሰሉ ጀሚሩ ናይ ዓድን ካብ ዓዲ ወፃ ዘሎ ዓለምለኸ ማሕበረሰብን ብጣዕሚ ይከታተሎ ነይሩ። ብቢቢሲ ብናትካትኩም ብሂማን ራይትስ ዋች ብዙሕ ዝተፃሓፈሉ ኩነታት እዩ ነይሩ። ስዒቡ ድማ እዚ ናይ ኣገዲድካ ግፋ እሱ እውን ብዙሕ ትኩረት እዩ ስዒቡ ነይሩ። ስለዚ ተፈጥሯዊ ነይሩ እቲዮም ብፍላይ ኣብዚ ናይ ስምምዕ ፕሪቶርያ ኢዶም ዝነበሮም ትካላት ዓድታት ዝኾነ ነገር ክብሉ ስለዚ ዘይተፀበናዮ ክትብልዮ ይትኽእል زبلن تي زمزا قبرا مرسي قن خمس قمتي قن نحتم مخرفت زبالوام فاليوم زهاو ناي فيزا قدا قلو قطتاز تصبنا يخين ولو نخلينا سلازي تخوناتات نابتعان زقادادا كافتز نورو زقادادا مخادو سلازرايو زهاو قبرا مرسي غيريز واسلو بتقن ناي تهشتو لو تطات قن اللوين عمنتاي مسمار خمزدالو زتالو وطنقر زهاو

0: ይመስላልኝ።
1: ህወሓት ህብረት አውሮፓ አብ ትግራይ አጋጥሞሎ ህዝበለ ወጥረብ ዝምልከትን ዘውጾ መግለጺ በመንጻክ ህዝብ ትግራይ በሰንከትና ገደደን መጽዘሎ ወታደራው ስጋት መሰል ርዕሰ መከለኻሉ ከመዘኽብር ይወጠንቂቁ ዘሎ እዝንታይ ማለት እዩ።
0: እዚ ህወሓት ዓለም ለኸ ማህበረሰብ አረዳድ አይሁን ድሌት ይሁን እስካበዚ ዝመጸሉ መንገዲ ትክክል ዘይምንባው ገይረ ዝወስዶ ምክንያቱም ኣብትና ኣውሮፓ ሕብረት ብግልፂ ነቲ ኣዋጅ ምቋም ነቲ ግፋ ምቋም ጥራሕ ተለይኮነስ ናብ ዝተወንዘፈ ዝተባሃለ ቤት ምክሪ ምምላሱ እውን ብግልፂ ተቃወሚ እዩ። ኣብቲ ናይ ግፋ እውን እንታይእዩ ዝብል ብሕታዊ በይንኹምሲ ክትምልምሎ ይትኽእሉ እንታይእዩ ዝብሎ ፌደራል መንግስቲ ጥራሕ እዩ ወይም ብናይ ፌደራል መንግስቲ ፈቓድ ጥራሕ ኢኹም ወታደራ ክትምልምሉ ትኽእሉ ነገር እዩ ዝብል ዘሎ ኣውሮፓ ሕብረት። ስለዚ ሕገ መንግስታዊ ነገራት እውን ኣልዕሉ ኣሎ ካልኦት ነገራት እውን ኣልዕሉ ኣሎ
1: ሙሉእ ብምሉእ ናብ ኩናት ንምእታው ከም ዝወሰኑ ዘመልክት ክኸውን ዶ ይኽእል?
0: እወ ናብ ኩናት ክኣትሉ ዝኽእል ዕድላት ክህል እንድዩ ግን ኩናት ምናልባት እንድሕር ብቲ ዘለዎም ናይ ፅምዶ ገለታት ተደፋፊኦም ብቶም ካልኦት ሓይልታት ብናይ ኤርትራ እውን ሓዊስካ እንድሕር ዘይኣትዮም ብናይ ባዕላቶም ገምጋም ብናይ ውሽጦም ገምጋም ናብ ኩናት ምእታው ብፍላይ ብባዕላቶም መንገዲ የዋፀምና እዩ ኢሎም ዝኣምኖ ኣይመስለኒ። ግን ትድልውነት ግን ዋላ ብካልኦት ሓይልታት ተደፊኦም ስ ይተው ወይም ፌደራል መንግስቲ ብዝጅምሮ ኩናት ይተው ብኡ መነፅር እዮም ኩሉ ነገር ዝሰርሕዎ ዘለዎም። ግን ብናይ ኣውሮፓ ሕብረት ይኹን ሕዚ ምናልባት ፅባሕ ሎሚ ላተባሃለ ላተመሓላለፈ ዝመፀ ናይቲ ኣምባሳደር ጉዕዞ ናይ ኣሜሪካ ናብ ትግራይ እሱ እውን ተጠቂሞም ትድፊት ኣብ ፌደራል መንግስቲ እውን ክግበር ይደልዩ ዶ ይኮን ዘብል እዩ ዘሎ።
1: ትግራይ ሕዚ ናበ እያ ተምርሕ ዘ ቀፂሉ ዝፍጠር ነገር እንታይዩ?
0: እቲ ናይ ህወሓት ፖሊሲ ይኹን ተግባር ምቋም ጥራሕ ኣይኮነን ዘይምትሕብባር እውን እዩ ወንጀል ገይሩ ዘሎ ሓድሽ ኣዋጅ ማለት እዩ። ስለዚ ዳርጋ ዋላ ኩናት ተይተጀመረስ ኣብ ኩናት እያ ዘላ ትግራይ እንታይዩ ተዚ ዘይንፈልጦ ናይ ጥይት ኩናት ከይጅመር እዩ። እሱ ድማ ዝውሰኖ እዞም ዓለም ለኸ ፀቕጢ ድሕር እኹል ፀቕጢ ኣብ ክልቲኦም ማለት እዩ ኣብ ኣራ ኪሎን ኣብ መቐላን እንድሕር ተገይሩ ሕዚ እውን ክተርፈሉ ዝኽእል ዕድል ኣሎ እዩ ኢለ ዝኣምን። ግን ትግራይ እዚ ኮነ ዋላ ኩናት ሃለየ ግን ኣብ ዝገርም ናይ ኩናት ፅላሎት እያ ዘላ ትግፋ ናብ ኣብያተ ክርስትያናት እውን ኣትዩ ናይ ቤተክርስትያን ተምሃሮ ናይ ኣብነት ተምሃሮ እውን ይግፈፍ ኣለው ገፆም ሸፊኖም ዝዕፍኑ ዝገፉ ብዙሓት ሰባት እዮም ዘለው።
1: ሙሉእ ብምሉእ ናብ ኩናት ክእተወሉ ዝኽእል ዕድል ዘሎ ዶ ይመስለካ?
0: እቲ ኩነታት ናብኡ እዩ ዘምርሕ ዘሎ ብክልቲኦም ሸነፍ ናብ ኩናት እዮም ዝኣትዉ ዘለው ናይ ኩናት ምድላ ኣም ወዲኦም እዮም ኢለ የዛምን።
1: ፕሮፌሰር ጌታቸው ኣሰፋ ክብረት ያበለይ
0: የቀኒለ ኣነጎን ዛን
2: ዝኸበርኩም ተኸታተልቲ ንሎሚ ዘዳለናይ ተሕዝቶ ኣብዚ ዛዚምና ኣለና ምሳኹም ዞምሰ ከዓ ዘይ ብርሃነ ምሳ ወሃሃዲት መደብ ላየን ፅጋብ ተረኛ ቴክኒሽን ዳቪድ ክናንጆወ ብምዃኒና ፅባሕ ብካልእ ተሕዝቶ ክሳብ ንራኸብ ብሩኽ ለይቲ